ይዋሻል ዋሆዬ አመጣለሁ ብሎ ዋሆዬ ሰው እንዴት ይዋሻል ዋሆዬ ማበል እንኳን አንተ ነህ ዋሆዬ ምድር ያበላሻል

መጀመሪያ እንደምናየው ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዘ ከዛ ደግሞ ዲስኩማ እንዴት ላርገ የኔ ጌታ እንዴት ልሆንልሽ የኔ መቤት እንዴት ነው ቆንጆ ነው ተወጅኛል

ያበዛን አጥሩን ገራም አላጣፈሩ ሰው ይፈራም እኔ እንኳን ደሃ አለብኝ ነገር አምሻካ ደቃቃ ጋር አልነጋገር ተደባላቂ እንደሰርገኛ እንዲያምንም የሚሉት የኛ ይዞ ይመጣል ከሞገደኛ እንደነበሉት ያን መርዘኛን የጋለ ሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባች

አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የማዝ ነው የሰውን ነገር ወዲያ ትቶ ያላትን ነገር ተመልክቶ ትሬ ወርጥ ሙሃ ተኮ

እንኳንም ወጋውት እስቲ ሰበር ጦሬ እንኳንም ወጋውት እስቲ ሰበር ጦሬ ስትጣቀል ወድን ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ ፈራፋከ ክራፊ ረግደይ እንደሰሳ ልበሙሉ እንዳልበሳ የተስፈረፈው በተመንጃው ፍክሰው የማያልፈው ፍራፊ ጦራለቃ በጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ረግደይ እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀን ራት ቶማትሮ ገዳይ ያገሩን ጠላት ፍራፋከ ክራፊ ዘራ ወንደለቀ ከራ ፍራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አያልኩም የቀድሞ ዘመን ስፍታት በጾም ቀናሳን

ገና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶት የኛ ስራት ከባድ እንዲያው በባዶት የጌታችንን

ቀጠሮ ያከብራል ሞት ሽማግሌ አይል ህፃን ሞት ጠያቂን ሁሉን አሁን ይመጣል በእውነት ሞት ብሎ አይቀር ሞት አሁን ይመጣል በእውነት ሞት ብሎ አይቀር ሞት እሁድ ቀዳሜን ቢሆን በላ ነበር ምሳዬን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም

አገራችን ጎጃም ስማችን ጎንደር አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰሰያ

አስደክተሽኛል ቅጠል ምናምን እንዲህ አደርግም ፍቅርሽ ብቻውን የሷ ፍቅር አልኮይን ሲጀምር የፉዲዲዲዲ

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድግራን ስታበልንካ ብትለኝ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው

አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ ይያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጭ እሱ ሲነፋ እኔም ወጭ በቃ እሱ ሲነፋ Mata chagare lish kamiswan kad.

አው ካለው መርምሬ አይምሩ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ና